አይደለም ደፋቸው የሚሰራው ቢያንስ ያንን ከሰንት ይወጣ አይደለም ለምሳሌ እንደዚህ ከተስተረ ነው እንዴ ነው ልጅ ደም ካውንተር ነው ሳብ ሼር የውዱዱዲ ወደ እዚህ ወደ ገነን ቢአይሲ 2 ኤፍኤም አካውንት ያተሰኝ ነው ያዲኩ ሽዳ ማማ ተግራማን ነው ልጅ ሰናን ሲያር Okay.

ጁማደላ አደገ ቢአርሲቱ ኤፍኤም ሶራሉ የሶራሊ ሽልንን ላፊያ ወርጂኪ ሲያከስንቺ ቻረደሙ ኢዳላው በንግቲ ያከይሙ ረነር ላርባድ ምሳሌን ቀርፊ ተራ ደሚንቲ ኡኩ ናሰፒ ዛሙካው ሜሶራሉ ወኒ ሰበን ሽልና ላፊያ ወርጂኪ ነንዳ ደንቀንቀን ሎከቺ ዛሙ ጂገ ሽልንና ላባር ዋሲኒ ለፓተን ዛት ለበደ ሲንቲዋ ዲቢ አብሲት ጆ ሲስኒ ጉሽ ዳ